0: የሹክሹክታ ራዲዮ ጣቢያ ነው። የሹክሹክታ ራዲዮ ጣቢያ በየሳምንቱ እሁድ ከጠዋቱ 10 ሰዓት ጀምሮ እስከ 12 ሰዓት ድረስ በ101.9 FM ላይ ከቫንኮቨር ቢሲ ካናዳ በአማርኛ ቋንቋ እየተዘጋጀ የሚቀርብላችሁ ዝግጅት አሁን ጀመረ። አዘጋጅና አቅራቢ ወርቋ ያለው
1: You're listening to CITR 101.9, broadcasting from UBC's Point Grey campus, located on the traditional, unceded Coast Salish territory of the Hunkaminam-speaking Musqueam people.

አድማጮቻችን እንኳን ለሳምንቱ ቅዳሜ ያደረሳችሁ ይያልኩኝ። የዛሬውን ዝግጅት ዛሬ በሰላምታ ጀምራለሁኝ። አድማጮቻችን ሳምንታችሁ እንዴት ነበር? ሙቀቱስ እንዴት ነው? ወጣ ብላችኋል ወይ? መቼም ዊንተሩ ከሄደ ወዲህ አንዳንድ ነገሮችን ሳናደርግ አንቀርም። ብዙዎቻችን ወጣ ብለናል፣ ወደ ባህሩም ወደ ፓርኪንጉም እንዲሁም ደግሞ በረንዳ ላይ ጥሩ ባልከኒ ላይ ጥሩ ባርባኪው ያረግም ልንኖር እንችላለን። ነገር ግን ለማንኛውም አሁን ደግሞ ቅዳሜ ማታ ላዝናናችሁ መጥቻለሁኝ እና አንዳንድ ኢንፎርሜሽኖችንም ሰጣችኋለሁ። ከኔ ጋር እንድትሆኑ በትትና እየጋበዝኩኝ የዛሬውን ዝግጅት በቅደም ተከተል ላስታውቃችሁ ወዳለሁ። ከዚህ ከሰባት እስከ አስር ድረስ የሚደረገውን ዝግጅት በመጀመሪያ አንድ ሙዚቃ ካሰማኋችሁ በኋላ በሀገራችን ተጨባጭ ሁኔታ ላይ በአሁን ሰዓት የምናነጋገር የሆኑ ነገሮችን በማንሳት እንነጋገራለን። ሀሳብም ልሰጥ እችላለሁ። በሀገራችን በአሁኑ ሞቅ ብሎ ደመቅ ብሎ በከተማም ሆነ በመላው ዓለም ላይ የሚነዛውን የቴዲን አፍሮን ዘፈኖች በሚመለከት እንዲሁም አንዳንድ ሰዎች አስተያየት የሰጡት ብዙ ነገሮችን አሉ። ያን እያስነሳሁኝ ሌላው ደግሞ እንዲሁ በሳውዝ አፍሪካ ውስጥ ያሉትን ወገን ኢትዮጵያኖችን በአሁኑ ሰዓት በትልቅ ደረጃ ወደ ስንት ሰው እንደሞተ በእርግጠኛ ባላቅም እስከ አምስት ሰው በላይ እንደተገደለ ነው ያለምንም ምክንያት። ስለዛ ምን አለው ሌሎች አገሮችስ ምን ሀሳብ ሰጡ እንዴት ነው የሚለው ያንን አቀርብላችኋለሁ። በመጨረሻ ደግሞ ቤቱ ፈርሶበት የሶስት ልጆች አባት ለልጆቹ ምግብ ለማብላት እየተሯሯጠ ሙዝ በጋሪ በሚሸጥበት ጊዜ የደብረዘይት ፖሊስ ወይንም ሚሊሻዎች እሱን በመያዝ ሙዙን ደፍተው ደብድበው በደንብ አድርገው ደብድበው ሙዙን ደፋፍተው ረጋግጠውበት ጥለው ሲሄዱ የአካባቢው ሕዝብ አንስቶ ወደ ሆስፒታል ከወሰደ በኋላ እንግዲህ በሕይወቱ እንዳለፈ ነው። ስለዛ ጉዳይ እናወራለን። ከዛ በመቀጠል ማስታወቂያዎች ካሉ ጀባላችሁና ከዛ እንደምታውቁት የሙዚቃ ምሽት ይኖረናል። ዛሬ የሙዚቃ የተለያዩ ሙዚቃዎች አሉን። በተለይ በአሁን ሰዓት ትኩረት ያገኘና በየአካባቢው የሚደመጥ የነበረው የኤአይ ክሬቲቭ የሆነ ሙዚቃዎችንም እንዲሁም ደግሞ ባህላዊ ሙዚቃዎችንም አንዳንድ ሙዚቃዎችን አሰማችኋለሁ። ጥሩ ጊዜ እንደሚኖራችሁ በእርግጠኝነት እነግራችኋለሁ። ከኔ ጋር ሁኑ። ነገር ግን በሀገራችን በኢትዮጵያ ያለው ሁኔታ በተለይ በዚህ በአማራው ክልል በጠቅላላው ሰሜኑ በትግራዩ በእንደዚህ በኩል ያለውን በቀላሉ የሚታይ አይደለም። እንግዲህ በተለይ በዚህ በአማራው ክልል ያለው ሁኔታዎች ምን ደረጃ እንደደረሱ እስቲ ከራሴ ከሰማሁትና እንዲሁም አንዳንድ ሰዎች በደወሉኝ መሰረት ሀሳብን ልገልጽ ወዳለሁ። ሁላችሁም እንግዲህ አዳምጡኝ። ሌላ ሀሳብ ካላችሁ ወይንም የምታስታውቁት ነገር ካለ ደውሉልኝ። 604-600-4657 ወርቁ አያሌው ነኝ። ደውሉ፣ ላይቭ ነው የማስተላለፈው። እና እስቲ ወንድ ልጅ ቆረጠ የሚለውን ሙዚቃ ጀባ ልበላችሁ።

0: ምስራቁ ኢትዮጵያዊነት ነው ያበሻ ሰቦን ሰማኝ ማጅክ ነው አንተ ከጦር ገበሬ ኋላ ሶሪ ልጅ ነህ ካሏ ተራራ ላይ ታሪክ ያሰሩ ያባኞች ልጅ እኮ ናት ማርበኛ ልጅ ነው ሶሪ አውቆ አባት ያስታጠቀው ጠመንጃ ይፈታል እንዴ ይፈታል ወይ የምዕራብ ምስራቁ ኢትዮጵያዊነት ነው ያበሻ ሰቦን ሰማኝ ማጅክ ነው አንተ ከጦር ገበሬ ኋላ ሶሪ ልጅ ነህ ዋተራራ ላይ ታሪክ ያሰሩ ያባኞች ልጅ እኮ ናት ማርበኛ ልጅ ነው ሶሪ አውቆ አባት ያስታጠቀው ጠመንጃ ይፈታል እንዴ ይፈታል ወይ
1: አንተ ማነህ
2: አፋራ
1: ማነህ
2: ኢትዮጵያ
0: ማነህ

0: አድማጮቻችን እንግዲህ የፋኖን ትግል በኢትዮጵያ ውስጥ ለማንም መናገር አይችልም። በአሁኑ ሰዓት ፋኖ ከጥንቱ ካለፈው ዓመት ከዛ ከአምስት ዓመት በኋላ የተደራጀበትን ሁኔታ በአሁኑ ሰዓት በጠቅላላ በከፍተኛ ጦር ተገንብቶ ሚኒተራዊ ሳይንስ ወታደራዊ ጥበቦችን ቴክኒኮችን በጥሩ ሁኔታ እያሰለጠነ ወደ ግንባር ያቀርባል ማለት ነው። ነገር ግን በዚህ በአብይ ወታደር ለብለብ ያው እንግዲህ ወደው ማረ ለሚገቡት በተለይ የብዛኛውን የተማረኩት የሚናገሩት በግድ ከርሻ ላይ ከቤት ከመንገድ ላይ ብድግ አድርጎ ያመጣቸው ስለሆነ የመዋጋት ሞራሉም ደግሞም አቅሙም የላቸውም። በዚህ ላይ ደግሞ የሚያሰለጥኗቸው ስልጠና እንኳን ጠላትን ለራሳቸውም ለመጠበቅ የሚያስፈልጉ ልጆች ናቸው። በጣም ህጻናቶች ናቸው። ከውጊያ ይልቅ ተሯሩጦ ምናምን ተጫውቶ ነው የሚሉት እና ቶክስ በጆሯቸው በሚሮጡበት ጊዜ በቃ የሚገቡበት ነው የሚጠፋው። እና በፋኖ በኩል ደግሞ ያለው ሁኔታ ብታየው ምንም ቢሆን ምንም ገና ከልጅነቱ ነው እንግዲህ የታወቀ ነው። ማንም ይመሰክራል። እንዳው ምንም ወደኋላ የሚያሰኝን የለም። እንግዲህ በኢትዮጵያ ውስጥ መጀመሪያን ጊዜ ሱሪ ሁሉ ያላቸው በደንብ ታጥቆ የሚሄዱት ያው በዛው አካባቢ ነው። ነገር ግን በመሳሪያ ጋራ አብሮ እንኳን መሳሪያ መያዝ ቀርቶ ገና ሳይዙ ስለ መሳሪያ ታሪክ የሚያውቁ ናቸው። ሌላ ለመደፈርን በኢትዮጵያዊነት የማይደራደር ፋኖ በአሁን ሰዓት በከፍተኛ ጦር እንደ ድርጅት እየተደራጀ በትክክል አገሪቱን ጠቅላላ የኢትዮጵያ ውስጥ ያለውን ቦታ በለመቆጣጠርና በትክክለኛ በኢትዮጵያዊነት መንፈስ በዘረኝነት ሳይሆን በኢትዮጵያዊ መንፈስ ለኢትዮጵያ ሕዝብ የሚጠቅም በኢኮኖሚ ሆነ በፖለቲካ በሶሻል ደረጃ በደንብ አድርጎ በፖለቲካ ደረጃ እየተጠናከረ የመጣበትና በትክክለኛ አገርን መምራት የሚችልበት ደረጃ እንደደረሰ ሁላችንም እናቅረብ። ብዙዎች የሚሉት እንግዲህ ሚኒቴሪ ሳይንስ ብቻ ነው። ምናልባትም ሚኒቴሪ ሳይንስ አይሉም፣ ወታደር በደፈጣ ተዋጊ አገርን መምራት አይችልም ይሉታል። እንግዲህ ስታዩት ካለፈውም ተምረናል። በወያኔ ጊዜ ታውቃላችሁ፣ ደርግን አሸንፎ ነው የገቡት። እንግዲህ ከጫካ ነው የገቡት። ነገር ግን አገሪቱን ለስንት ዓመት መርተዋል አለም እንዴ? እንዳሁኑ በአመት በሁለት ዓመት ሳይብረከረክ በተቻላቸው መጠን በተለይ ከዚህ ከአብይ በጣም ከዚህ ከብልጽግና በጣም የሚሻል እንደሆነ ሁላችን እናውቃለን። እኔ እንደማውቀው ብዙዎችን እንደማውቃቸው ከዚህ በፊት ስልጣን በአብይ በያዘ ጊዜ እሳ ውስጥ የተሰገሰጉት አንዳንዶቹ ማለት አብዛኛው ሳይሆኑ ሌሎቹ እነ ለማ መገርሳ እነ ደጉ ወጥተዋል፣ አባሯቸዋል። እነሱ እንዳላስጠግቶ እሱ ገባ፣ እነሱ ናቸው ያስገቡት። በተለይ አብይ የሚታወቅበት አልነበረም። ያው በለማ መገርሳ በኩል በዛ በትግል ውስጥ ያሉ ይግባ ብሎ ባስገባ አባረረው። ሌሎችን ደጉም ደጋግፈው እና ነገር ግን የውስጡን የሚያቀለን ነገር ግን ሳያቀው ስልጣን አገኝና በቃ የሚገባው የሚጨብጠው ነገር ምንም በቃ ግራ ነው የገባው አብይ። እና በአሁን ሰዓት በወታደራዊ አቅም ከመናገር ከመለፍለፍ ጀነራሉ ከመናገርና እዛና እዛ አራምባና ቆቦ ከመርገጥ በስተቀር ምንም ማለት መፍትሄ የለም። አስታውሱ እንደሆነ ፋኖን ጨርሰኗል እየለቃቀም ነው ሲል አሁን ነው በቅርብ 3000 ፋኖን ማረክን የሚሉት ነገር አለ። እንግዲህ ራሱን በራሱ የሚጋጭ ነው። በጣም እኮ የሚያሳዝን ነው በጣም። ስለዚህ በዚህ መልኩ የፋኖን ትግል በኢትዮጵያ ውስጥ እየተመመና ምን እየሆነ መጥቷል፣ ወደ ግንባር ወደፊት እየገፋ መጥቷል። ቦድንም በጠላንም በቅርቡ እንግዲህ ታውቃላችሁ፣ በትግል ዓለም ውስጥ የነገ ቢሆን ደስ ይላል። የዛሬ ዓመትም ሊሆን ይችላል፣ የዛሬ ሁለት ዓመትም ሳምንቱንም የሚቀጥለው ወርም ሊሆን ይችላል። እና ትግሉን ለታጋዮች እንተዋለን። በዛ አካባቢ እንደዛ ነገር ሁኔታዎች አሉ። ፋኖ በአሁን ሰዓት እየተጠናከረ እየመጣ ነው። በዲስፕሊን ዘረኝነት የሌለበት አማራ፣ ኦሮሞ፣ ትግሬ በማይል መልኩ ኢትዮጵያን በሚል ነው። ነገር ግን በሱ አማራ የተደራጀው አማራን ለማጥፋት የፈለገው አብይ ለሱ ተመቻችቶ ለመግዛት የግፍ አገዛዝ በቃ ለመግዛት ሳሰብ እንጂ እውነተኛ በኦሮሞ ስም ይነግዳል እንጂ ለኦሮሞ እየጠቀመው ነገር የለም። ሁላችንም እናቅነን ለኦሮሞ ህዝብ እየጠቀመው የለም። በጥቂት ኦሮሞዎች በስም ተደራጅተው ማፊያ ፈጥረው እርስ በራሳቸው ሌሎችን እነሱን የሚናገሩም መግደል ሌላውንም እንደዛው ማድረግ ያሉ ናቸው። ይሄ ግን አይዘልቅም። ከታሪክ ያልተማረው ነገር ቢኖር ምንድነው? ከኃይለ ሥላሴ ጀምሮ እስካሁን ድረስ ያሉት መራሮች በተወሰነ ደረጃ በኋላ ምን ይሆናሉ? ይወርዳሉ ወይ ይሞታሉ። ስለዚህ ያ ነገር የማይቀር መሆኑ አውቆ ለሀገር ለኢትዮጵያ ለኢትዮጵያ ህዝብ ላሳደገው ላበላው ላጠጣው ያኔ ምንም በማይኖርበት ጊዜ ኢትዮጵያኖች ራበን ካሉ ወተትና ግብ የሚሰጥ ህዝብ ነው ያለው። ስለዚህ ይሄንን ህዝብ ወደ ሰላማዊ መንገድ መመለሱ በጣም አስፈላጊ ነው። ያን ይያልኩኝ ስለፋኖ በዚህ ላይ ሲገልጽ እንደምታቁት ቴዲ በአለም ደረጃ ሚሊየን ደጋፊዎች የታየለት በአለም ደረጃ ትልቅ ቦታ በአለም የታወቁ አርቲስቶች ጎን ተሰልፎ አይኑን የተጣለበት ነው። አስደናቂ ግጥሞች በተለይ አሁን AI በጣም ጥቅም ያለው ምንድነው የዛን ሙዚቃ ወደ እንግሊዝኛ በመተርጎም በያሉበት ማንም ሰው ተርጉሞ ያን መስማት ይችላል። ትርጉም አለው አማርኛ ስለተናገረ ያን ተርጉሙልኝ ሚል ነገር የለም። በአሁን ሰዓት ማወቅ ይችላል አማርኛ ነው ወደ እንግሊዝኛ፣ እንግሊዝኛ ወደ አማርኛ፣ አረብኛንም ሌሎችም እንደዚሁ። ስፓኒሽ ለመጻፍ ከፈለጋችሁ ቡልጋሪያ የትም በቃ። እና በዚህ መልኩ ይሄ አዲሱ ቴክኖሎጂ ለወንድማችን ቴዲ አፍሮ ትልቅ አድቫንቴጅ ሰጥቷል። ንጹህ የሆነ ቁም ነገር ያዘለ ኢትዮጵያዊነትን ተመርኩዞ የሚዘፍን በሌላ ማይደራደር ልዩነትን ማያምን ሁሉም ኢትዮጵያ በኩልነት መኖር የሚችልበት እንጂ ጥቂ ሰዎች ላይ ሆኖ ኢትዮጵያን ህዝብ መጨፍጨፍ የማይፈልግ ዘፋኝ ነው፣ ሙዚቀኛ ነው፣ አርቲስት ነው፣ የተከበረ ነው። በእውነቴን ነው የምለው። እናቱም ኢንተርቪው እንደሰጠችውም ተሰምታችኋል። ባለቤቱም ብዙ ራሱን አክብሮ ጨዋ ሆኖ የልጆች አባት ሆኖ ኢትዮጵያ ውስጥ አልወጣም ብሎ ውጣ ብሎ የሚሉት ማሰው ነበሩ፣ ግን አልወጣም ብሎ ያለ ጀግና ነው። ከጀግናም ጀግና አንበሳ ነው። የቴዲን አፍሮ ሙዚቃ እንዳይለቀቅ ብዙ ጥረት ተደርጓል። ሙዚቃውን ያቀነባበረ ያገዙትን በሙሎች ድራግ ተይዞባቸው የተባለ በውሸት በጣም እኮ ማፊያ መንግስት ነው። የድሬዳዋ ቋንቋ ሊያመልጠኝ ትንሽ ነበር የቀረውን በእውነት እናደው ይነኩ። እና እነኛ ሰዎች እዚህ አሜሪካ ውስጥ የሚደረገው ፖሊሶች ሌሎችን ለማጥቃት ጥቁሮችን ለማርካ ምንዳ በኪሳቸው ድራግ ይዘው ይሰጣቸዋል። ሄደው መኪናን አስቁመው እንፈትሽ ብሎ ከዛ ውስጥ ያወጡታል። እየሰማችሁ ነው። በእንደዚህ አይነት መልኩ እነኛንም በማድረግ ጠቅላላ ለማጥፋት ፈልጓል። አይሆንም፣ ይሄ አይጠፋም። በእንደዚህ አይነት ሳይሆን የበለጠልህ ሌሎች ይፈጠራሉ። በአሁን ሰዓት ቴዲን የሚተካ ሊኖር ይችላል? ይህን ተፈጥሯል። እና ምንም ቢሆን ምንም በሰላምና በፍቅር ሰዎችን በማክበር ኢትዮጵያን ህዝብ ራሱን በማክበር መንግስት ራሱ መከበርበትን ነው እንጂ እንደ አበቤ ተነስተው ይሄን አልናገርም እያለ ሰላሳ ምናምን እንዲህ እኮ ግራ የሚገባኝ ነገር ነው። አቦ በእናታቸው ባትናገሩ ወይንም አንዳንድ ነገሮችን ባታረጉ ጥሩ ነው። ለፍልፋ የምትወርድ ነች ኢትዮጵያ። አዲስ አበባ እሺ፣ ሌላውም አላየንም ሊሆን ይችላል። አዲስ አበባ አሸብርቃ ቆንጆ ሆና ትኑር፣ ደስ ይለዋል ማንም ኢትዮጵያዊ። ነገር ግን ሰውን አፈናቅሎ ቦታ ከተሰጠው በጥሩ ሁኔታ የሚኖር ከሆነ ደስ እያለው። እንደዛ ነው በሌሎች ዓለም ላይ የሚደረገው አይደለም እንዴ? በደንብ ገንዘብ ሌላ ቤት ያን ቤት የሚተካ ነገር ተሰጥቶት ወጥቶ ቤቱ ተዘጋጅቶለት ከዛ ወዲህ አንድ ቤት ቢቀር እንኳን ቤት አይፈርስም። እዚህ ቢልዲንጉ ሲሸጥ ለመግዛት ሲሆኑ ብዙ ሰዎች በጋራ አንድ አፓርትመንት ይገዛሉ። ሁሉም የራሱን ሁለት ክፍል ሶስት ወር እንደዚህ እና በሙሉ ዲል አድርገው እያንዳንዱ ቤት ውስጥ ዲል አድርገው አንድ ሰው እኔ በዚህ አለስማማም ካለ ያ ቢልዲንግ አይፈርስም፣ ይጠበቃል። ጨምረው እሱ የፈለገውን ጨምረው ካልሆነ በስተቀር ይሄ በአይኔ ያየሁት ነው። ማርግሬት ሁልጊዜ ከጠዋት 8:00 የምትጀምረው እስከ 9 ድረስ ሲያትያር ውስጥ ሆስት የምታደርገው በእንደዚህ ነው። ቤቷ እሷ የመጨረሻ ነው የወጣችው። የምትፈልገውን አግኝታ ለቀቅ ከዛ ወዲህ ፈርሶ ሌላ ሀይራይስ ተሰራ ማለት ነው። ስለዚህ ይሄ መብት ነው። በቻይና ውስጥ ብታየው በሁለት መንገዶች መሀል አንድ አፓርትመንት አለ ግራና ቀኝ ይሄዳል በላው ላይ መሄድ ሲል አላፈርስም አልፈልግም ስላለ በጎን አድርገው ሄዱበት አለ። ይህ የሰለጠነ ነው የሰዎችን መብት መክበር ነው። ግን ኢትዮጵያ ውስጥ ይሄ ነገር አልተደረገም። ፍጹም አይደረግም። በአሁን ሰዓት በኢትዮጵያ ውስጥ ወጥቶ መግባት ራሱ አሳሰብ የሆነበት ትንስ በቃ መለው ያረገ ነገር በቃ ሰው እንደ አውሬ የሚያው የሚከበር ሳይሆን በቃ በቃ አያጅቡ መጣበ ብለው የሚሮጡበት ነው። ስለዚህ በኋላ እንመለሳለን፣ በተለይ በደብረዘይት ውስጥ የሆነው ሁኔታ እንመለሳለን። ነገር ግን ቴዲን መግለጫ ሁሉ እንዳይሰጥ ተነግሮ ነበር፣ ግን ቴዲ መግለጫውን ሰጥቷል። ምን ያህል ጨዋነት የተሞላበት ብስለት የተሞላበት መሆኑን በሱ በተጠየቀው ኢንተርቪው ላይ በዩቲዩብ ተለቋል። ሁላችሁም ሰምታችሁት ይሆናል። እኔ ግን ላሰማችሁ እንሆ።
1: አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰው ላይ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዚያ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኩር ግድ የሆነው። ከምንም በላይ አንድ ህዝብ እንደ አገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የእኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉም ነገር ቅደም ተከተል አለው። የመጀመሪያው ምንድን ነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት አገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኩር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር። ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይህንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ከሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን። አገራችን ትወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው። የሚጠቅም ነው ለእኛ አይደለም፣ ለሌሎችም የሚጠቅም ነው። እና አይደለም ኢትዮጵያኖች ተባብሮ ለእኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን የማዳን ደግሞ የኔም የእናንተን ሁላችን ተግባር ነው ብኛ ስትል
0: እንግዲህ የቴዲ ቃለ መጠየቅ በእንደዚህ አይነት መልኩ ተጠቅሏል። ቴዲን እንዴት ታውታላችሁ? በአሁኑ ሰዓት ምንድን ነው ያስተላለፈው? እያንዳንዱን ነጥብ ሁላችሁም ብታዩ ያነጋገሩ የሚጥላቸው ቃላቶች ራሳቸውን የቻሉ ትርጉሞች እንዳሉ ነው። ግን በጠቅላላው የሚያሳየን ኢትዮጵያዊነት ነው፣ አንድነት ነው። አንድነት ካለ ድል እንደምናደርግ የአድዋን ምሳሌ ሁሉ አንስቷል። ስለዚህ ቴዲ የሚለቃቸው ዘፈኖች ብለው አንዳንዶቹ ወቅት እየጠበቀ ለራሱ ቢዝነስ ነው የሚልከው እያሉ ብዙዎች ሲናገሩ ሰምቻለሁ። ብዙዎች ሳይሆኑ ጥቂቶች ልበል፣ ወይንም በቅናት መንፈስ ከዚህ በፊትም ከዛሬ 5 ዓመት በፊትም የሆነ አርቲስት እንደዚህ ብሎኛል። ሰው ጊዜ ይጠብቅና እንደ ጣል ያረጋል፣ ያው ቢዝነሱ ይጦፋል ነው የሚሉት። አይደለም፣ ትምህርት አግኝተናል ሁላችንም በዚህ ነገር። ሁሉም ደስ ብሎ ትንሽ ሪላክስ አድርጓል፣ ድምፅ ሆኗል። በኢትዮጵያ ውስጥ ድምፅ ይሆናሉ ብለን ያሰብናቸው እየተገቡ ለሆዳቸው እያደሩ በዛው ቀርተዋል። የዛሬ 8 ዓመት ባንዲራ ከ7 ዓመት በፊት ባንዲራ እየተሰቀለ በዚህ በኩል ሲወገዝ ሲገዛ የነበረ፣ ዛሬ ግን ጠቅልሎ የገቡ ማዕቶች አሉ። ጸጥ ብሎ አንገታቸውን ብደውላቸው እንኳን አያነሱም፣ እያወቃችሁ ማለት ነው። ምክንያቱም የታወቀ ነው። ስለዚህ ቴዲ በእንደዚያ ድምፅ ስለሆነን በጣም ነው የምናመሰግነው፣ ልንወደው ይገባል። አልበሙን ሁልጊዜ ክሊክ እያረጋችሁ ሼር እያረጋችሁ በዚህ አይነት መልኩ መደገፍ አለብን። ብዙን ጊዜ አርቲስቶችን አንደግፍም፣ አይታችሁ እንደሆነ ብዙን ጊዜ። ስለዚህ የቴዲ አነጋገር ይሄ ነው። በጣም ደስ ይላል። እና ወደ 2ኛው ፕሮግራማችን ከመሄዳችን በፊት የሚቀጥለው በሳውዝ አፍሪካ ያለው ሁኔታዎች እንዲዳሰስ እናደርጋለን። ሁላችሁም ሰምታችኋል። በመጀመሪያ ማስታወቂያ፣ ከዛ የቴዲ ሙዚቃ ጀባላችኋለሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ሙዚቃ ይቀጥላል። ብዙ ሙዚቃዎች አሉን፣ ጠብቁን።
2: DOXA Documentary Film Festival is taking place from April 30th to May 10th at venues across downtown Vancouver. Explore a program of 70 films as well as Q&As and industry events. Discover local, Canadian, and international documentary cinema. Student pricing for tickets is available. Learn more at doxafestival.ca. That's doxafestival.ca.
3: Zagima Beach Records is bringing their throat-tearing ZBR Fest to Vancouver this year, May 2nd and 3rd at Redgate, zbrfest.com for tickets. In just 3 mere weeks, you'll see over 30 bands from as far as New Zealand, Portugal, Spain, and even the United States. Ostraca, Nuvo Lascura, Mage Tears, Claybirds, Mika, The Caution Children, Othiel, and Carry On Spring will all be making the trip, along with locals Emma Goldman, Drive Your Plow Over the Bones of the Dead, and 20 more. There's also a pre-show on Vancouver Island May 1st, where Claybirds, Othiel, Carry On Spring, and more will play Big Fernwood in Victoria. ZBRFest.com for both weekend passes and single-day tickets to the ear-bleeding chaos that is ZBRFest 2026.

አድማጮቻችን እንግዲህ ከቴዲ ቃለ መጠይቅና ዘፈኑን ስንሰማ በእውነት ኢትዮጵያዊነት የሀገር ፍቅር፣ የባንዲራ ፍቅር፣ የአንድነት፣ የሰላም ነገሮች በውስጣችን እንደሚፈስ አምናለሁኝ። ድሮም ቴዲን የምናውቀው ነው፣ አሁንም ወደፊትም እንደዛ እንደሚሆን እኔ በእርግጠኝነት ልመሰክር የምፈልገው ቴዲ ወደፊትም ምንም የሚለውጠው ነገር እንደሌለ ነው። አድማጮቻችን እንግዲህ ስለዚህ አሁን ወደ አንድ ሁለት ነገሮችን እንጀባልበላችሁና ይሄ ሁላችሁም በዩቱብም ሆነ በሌላ መንገዱ የሰማችሁት ነገር ነው። በተለይ በሳውዝ አፍሪካ ውስጥ

ኢትዮጵያን ወንድሞቻችንና እህቶቻችን ለፍተው ግረው ያገኙትን ንብረት በመቀማትና በመግደል ፍጹም ፍጹም አሳቃቂ በሆነበት መንገድ እየተገደሉ እንዳለና ከአምስት ነው ከስድስት በላይ ህይወት እንደጠፋ ነው። በተለይ መጀመሪያ ሁለት ወንድ ኢትዮጵያኖች አንድ ሴት አንድ ወንድ በዛው በቫንኩቨር የራሳቸው ቢዝነስ የነበረበት ቦታ ሆነው ጠዋት ሳገር ሰላም ነው ብለው በራቸውን ከፍተው ገብተው ንግዳቸውን ሊጀምሩ ሲል ከኋላ ጫጫታ ተሰምቶ መጡ ይባላል። ሮጦ በር ለመዝጋትም አልቻሉም። አንዱ ይገባና ያቸውና ይወጣል። ተመልሶ ደግሞ ምን ያደርጋቸዋል? ይገላቸዋል። ያ በቪዲዮ የተቀረጸው ነው የሚነገረው። ነገር በጠቅላላው ኢትዮጵያኖችን ብቻ ሳይሆን በአፍሪካ ጋና ሌሎችም ናይጄሪያኖች በሙሉ እንደዛ አይነት ቢዝነስ ያላቸው በተለይ ኢትዮጵያ መሃል ላይ ያለችው ቢዝነስ ደረጃ ወደ 100 ሺህ በላይ ወደ ያ ከዛ በላይ ብዙ ኢትዮጵያኖች አሉ ፍቃድ ያላቸው እዛ ቢኖሩ ሌሎች ደግሞ ያለ ፍቃድ ህይወትን ከዚህ ከሀገራችን እንዲዚህ ከመሆኑ ጣብለው ይወጡ ወንድምናቶቻችን ወገኖቻችን በዛ እንደሚኖሩ ነው የሚያሳዝን ነገር። ከትንሽ ተነስተው ተራሩጠው ሰርተው ለወገኖቻቸው አገር ቤት ላሉ ቤተሰብ ለመርዳትም ጭምር ነው። እነቴን ነው ብዙዎች ወደ ውጪ ወጡ። ይሄው ሁላችን በየቤታችን የሚያንኳኳ ነው። ቤተሰብ ሁልጊዜ መረዳት ያለበት ነው። በአገራችን ያለው ሁኔታ ታቃላችሁ። ከጅ ወደ አፍ እንኳን በጣም ችግር ላይ እንዳለ ነው። ያን በማለት በእግራቸውም ሆነ በባህር በምንም ብሎ እዛ ሄደው መከራቸውን አይተው ያርጉትን ለዘመድም ለራሳቸው ሳይሆኑ በማፊያ በሆኑ ሌዚ በሆኑ ሳውዝ አፍሪካ ጥቁሮች ጥቁርን ያኔ ኢትዮጵያ ነፃ እንዲወጡ የተከፈለ መስዋዕት ይሄ ነው ሊባል አይቻለም። ያሁኑ ውለታ ሳያውቁ ጥቁሮች ውጡልን ነጮች አሉ ህንዶች አሉ ቻይና ጭራሽ አይነኳቸው። በአሁን ሰዓት ቢዝነሱ ራሱ በነጮች ነው በብዛት ያለው እና ሳይሰሩ በቀላል ባጭር መንገድ ገንዘብ ለማግኘትና ለመኖር የሚፈልጉ ዜጎች ናቸው። በእውነት ታሪኩን ሰምታችኋል እንደዚህ ማለት አለም እና አፍሪካንን ውጣልኝ በሌላው ዓለም በአውሮፓ በአሜሪካ ቤትን ቦታ go back your home ምናምን go back your country የሚለውን ድምፅ እያሯራጠ እያለ በአፍሪካ ውስጥ ደግሞ ውጡልን ወደ አገራችሁ ሂዱ እየተባሉ በቅናት መንፈስ ሌላ ምንም አይደለም በቅናት መንፈስ በርግጥም በሳውዝ አፍሪካ ውስጥ በወንጀል በብዛት ያሉ 80% ራሳቸው ሳውዝ አፍሪካኖች ናቸው። ሌሎች ናቸው 10% የሚኖሩት ከህንዱም ከጥቁሩም ከምኑም። ነገር ግን ሌላው ሰርቶ ራሱን ለመለወጥ ይሄድና ብዙ ዓመት 11 ዓመት 20 ዓመት ብዙ ይቆያሉ እነሱ ሳይቀሩ ተለውጡ ራሳቸውን አሳይተው ቤት ገዝተው መኪና ገዝተው በዛ በንዴት እየዘረፉ ሌብነታቸው ሰው እንኳን ውጡልን ብሎ በስነ ስርዓት ከመንግስት ኢሚግሬሽን አለ ሁሉ ነገር በጋብ ይሆን ጥሩ ነው ሄደው ገለውም ደብድቦም ሲደበድቡ በጣም የሚያሳቅ አንዱን እንደማጭነን ለሶስት ለአራት ደንበኛ እኮ ነው በቃ ርህራሄ የሌላቸው ጨካኝ ህዝቦች መሆናቸውን ያየሁት እዛን ይሄን ነው። ተደብድበው የገደሏቸውን እዛ ጥለው በአፍሪካን ላይ አፍሪካን እነሱን ነፃ ያወጣ አፍሪካ ህዝብ ኡኡ እያለ የሚጮህ በዩጋንዳ በኢትዮጵያ በታንዛኒያ በሌሎች ሀገር ያሉ ለሳውዝ አፍሪካ ያልጮኸ አለ ወይ? ነገር ግን እንደዚህ አይነት መልኩ በቅናት መንፈስ ሌላ ምንም ተአምር የለም በቅናት መንፈስ ያው ወገኖቻችን ከዛ ውስጥ ናቸው ኢትዮጵያኖች ብቻ ሳይሆን በብዙ አፍሪካኖችን ነው። ነገር ግን ልዩነት የሚያደርገው የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል መግለጫ ሰጥቷል መሰለኝ በኤምባሲ በኩል ሌላውን ስትሬት ከዩጋንዳ ታንዛኒያውን ዩጋንዳ በጠቅላላ ክስ መስርተዋል በዩናይትድ ኔሽን በብዙ እና አንድ ሰው ሌጋሊ ከሆነ መንግስትና ፖሊስ መያዝ ነው እንጂ ፖሊሱ አብሮ ይሮጥ። የኢትዮጵያ ነገር እኮ በጣም እንደዛ ያስፈራ ነው አይደለም እንዴ? አሁን ራሱ እንደዛ ተስምቶ አሁን የፖሊስ ባንድራ የሚቀደው ምኑ አንድ ቀን ከሌላ አካባቢ
በጥላቻ ባዘረኝነት ቢወጣ እሱ ማብሮ ሊደበደብ ነው ማለት ነው። ይሄን ነገር ተቃሞ መነገር አለ በመንግስት ደረጃ ይሄን ነገር ማመልከት አለበት። ቤትም አገር ቤትም በካናዳም ሆነ በአሜሪካ በጣም እየተወገዙ ነው በመንግስት ደረጃ በሂማን ራይት በኩል ግን በጣም ሲሪየስ ሆነ እርምጃ እንዲወስዱ የኢትዮጵያ መንግስትም ሆነ በኢትዮጵያ መንግስት በውጭ ጉዳይ ሚኒስቴርም ሆነ በአራት ኪሎ ይሄን ነገር መደረግ አለበት። አለዛ ኢትዮጵያኖች ያው በአረብ ሀገር እየተገረፉ ምን ይያሉ ምን ልታርግ ይመጣሽ ጂንጂ ለምን መጣሽ ይያሉ የሚያመናጨቁት ነገር ካለ በጣም የሚያሳዝን ነው። ስለዚህ የሳውዝ አፍሪካ ነገር ሁላችንም ድምጽ መሆን አለብን። ባላችሁ መጠን በማን በሂማን ራይት በኩል በምን ብላችሁ ጻፉ ጻፉ ካላችሁበት ሀገር ከየት እንደሆናችሁ ኢትዮጵያዊ እንደሆናችሁ በብዛት ጻፉ። ምቃለዛ ወገኖቻችን ይያጣን ነው። ምክንያቱም እንዲሁ ኢትዮጵያዊነት በቂ ነው። በቃ ሰውነት ራሱ በቂ ነው። ወገኖቻችን ሁላችን ራሳችን ማየት አለብን። ሁሉም ለራሱ ነው ወገን ለመሻሻል ነው የሚመጣው አይደለም እንዴ? በባህር ላይ የሞተው ተርፎ እዚህ ያለውን እንደገና ደግሞ በእንደዚህ አይነት መልኩ ሲደረግ በጣም የሚያሳዝን ነው። ሁላችንም በሂማን ራይት በኩል መጻፍ ለኤምፒያችንን መጻፍ ለፓርላማውም ለፕራይም ሚኒስተሩ ኦፊስ አለ እዛ ላይ ገብታችሁ ማንኛውም ነገር በተለይ ኢሚግሬሽን ነገር እንዳንና ነገር ችግር ካለ ለፕራይም ሚኒስተሩ ኦፊስ ይጻፋል። እሱ እንኳን ባያገኘው መቼም ይሄን ህዝብ ባያገኝም ኦፊሶቹ በጣም እንደሰሆኑ ይመለሱ ናቸው። ኤምፒም እዚህ ቢሆን በቀጥታ ላታገኝ ይችላልላችሁ ግን እዛ ውስጥ የሚሰሩ ሰዎች አሉ በጣም ዴሊኬት የሆኑ በዚህ በቫንኮር ለምሳሌ የኔ ኤምፒ መሐመድ ነው በዚህ ግራንቪል ብዙ ነገሮችን ጽፌ ያለው እኔም በአዲስ አበባ ውስጥ አንዳንድ ነገሮች ችግር ተፈጥሮ ጽፌ በደንብ አድርገው ወደ ኢሚግሬሽን ጽፎ በደንብ አድርገው ነው የሚናገሩት። እና ድምፅ አለመፍራት ነው። ባላችሁ መጠን በተቻለ መጠን ለእነዚህ ሰዎች ድምፅ እንሆን ለወገኖቻችን ብዬ በዚሁ ይሄን ቋጫለሁ። በመቀጠል እንደምታውቁት ቀደም ብዬ የተናገሩት በደብረ ዘይት ውስጥ ነው። አንድ ወገናችን ወንድማችን ቤቱ ይፈርሳል። ያው ቤት መፍረስ ጆራችሁ ደክማችኋል አለ ሰው መሞት የቤት መፍረስ ውጪ በስማ ምን ሆነ ውጪ ቤቱ ፈረሰ ጉርፎ ሰደው ስንል ምንጮ ነበር። ዛሬ ግን ቤት መፍረስ በቃ ተለምዶ ሰው በወክ ያረጋል። በጣም የሚያሳዝን ነው። እዚህ ጋር ቴንት አርጎ ስንቱን ቤቱ የሚያሳድር ስንቱን እየደገሰ የሚያበላ እናት አባት ተቆራምተው ቁጭ አሉትን ሁሉ እናልፋለን ብዙን ጊዜ አለ። አዎ ሌላው ደግሞ አቅም የለም። አዎ ሁሉም ከጀራፍ ነው። ኢትዮጵያስ ኑሮ ሊነገር አይችልም። ቴዲም ተናግሮታል ፍጹም። እና ይሄ ቤቱ ፈርሶበት ልጆች አሉት እነሱን ለመመገብ ህይወት ለማትረፍ ከመሞት ለነሱ ብሎ ነው እንጂ በእውነት ሁሉም ሰው አይታቻል። ብዙዎች ራሳቸውን እየሰቀሉ ከሀገር እየወጡ ይኸው እንደዚህ በባህር ምር በዚህ ነው። እና ሙዝ በጋሪ እየገፋ ይነግድ ነበረ እነሱን ለማብላት እና የጸጥታ ኃይሎች መጥተው አትነግድም ብለው ድብድብ አድርገውት ሙዙን በታትነውበት ድብድብ አድርገው ጥለውት ሄዱ። ሲጥሉ አካባቢው በእውነቴን ነው ኢትዮጵያ ህዝብ ዘር አይለይም። ኢትዮጵያ ህዝብ ዘር አይለይም፣ ሃይማኖት አይለይም። አብሮ የምንኖር ነው፣ ድሮ የምንኖር ነው። እኔ ድሬዳዋ ውስጥ ተወልጄ ያደግኩ ነኝ። የተለያየ ሃይማኖት የተለያየ ዘር ያለበት ተባብሮ ጭራሽ ስለ ዘርና ምን አናቅም እኛ። ኢድ ሲሆን ሞሊ ሲሆን ጥምቀት ሲሆን አብረን ነው የምናሳልፈው። ምን አይነት ፍቅር እንደሆነ አሁንም እንደዛ ነው ድሬዳዋ ቲንክ ሶ። እና ህዝቡ ይዘውት ወደ ሆስፒታል ወሰዱት። ሆስፒታል ሄዶ በሰባተኛው ቀን ምን ሆነ? አረፈ፣ ሞተ በድብደባው። ሙዘንም ተመልከቱ፣ እንዲህ አይነት ግፍ አለ። እንግዲህ አንድ ጸጥታ ኃይሎች ናቸው። በዚህ ላይ ስትጠይቁ ስደውሉ ይሄንን የአብይ መንግስታቸው ወርዳ ያለ ወይ ከማለት ይላሉ። ነገር ግን ነገር ከላይ ባይሆን በቀጥታ መስመር እነኝ ነገሮች ተጣርቶ እነኝ እርምጃ ቢወሰድባቸው ተደጋግሞ እንደዚህ አይፈጠር። ብዙዎች የተመቱ የተጎዱ አይናቸው የጠፋ እግራቸው የተሰበረ በቃ ካልጋ ላይ አይሮድ በዱላ ብዙዎች አሉና ይሄን ነገር መንግስት ራሱ ቢመለከተው ካለ ብዬ ነው ይሄንን ነው ያሉት። እና አድማጮቻችን እንግዲህ ይሄ አጥር ያለ ነገሮች ነው። ሁላችንም በዚህ አይነት ድምጽ እንሆን።
ተመቻቸን መሰለኝ በተለይ በቫንኩቨር ድሮ ድምጽ ይኮን ነበር ብዙ እንደዚህ አንዳንድ ነገሮች ሲደረጉ ስብሰባና ከን ነበር የሰላማዊ ሰልፍ ይወጣ ነበር አሁንማ ባለፈው በአለው በኢትዮጵያ ሁኔታ ላይ ሰላማዊ ሰልፍ ታድ አይ ዋጋ የለውም ሰላማዊ ሰልፍ ሄደነውን መጣው እንጂ የሚመለስልን የለም ብሎ የተገፋ ሰላማዊ ሰልፎች ብዙ ነገሮች አሉ። መቼ እንደሚስተካከል እንግዲህ እንጃ ያው ንታያለ ማለት ወደፊት። ስለዚህ ይሄን ነገር ነው አርማጮቻችን ኢትዮጵያ ለዘላለም ትኑር ዘረኝነት ይውደም። አሁን በሚቀጥለው ለየት ያለ ፕሮግራም ይያለው ትንሽ ነው ማማ አፍሪካ በሚል ሙዚቃችን አቀርባለሁ ከኔ ጋር ሆኖ ከዛ በኋላ የመዝናኛ ፕሮግራማችን ይከተላል ማስተዋቀና መዝናኛ ፕሮግራማችን ይከተላል። ወርቋያለም ነኝ ከዚህ ከሲያቲአር 1.9 FM ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ።

አድማጮቻችንን አሁን የሚጀምረው ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀመረ።

0: Are you looking to decolonize your self-care routine? Take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sisters Sage is an award-winning local indigenous business run by Tsimshian and entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sisters Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there.
1: Do you want to advertise with CITR Radio and Discorder Magazine? Well, good news, you can. Our copies of Discorder Magazine span 6,000 square kilometers and reach 3 million inhabitants across 32 locations here in Vancouver. Advertising with Discorder Magazine means being seen from UBC to New Westminster. Along with print, we offer advertising online, offering you a viewership to over 100,000 engaging with our content. From radio ads to Discorder Magazine and our online presence, CITR and Discorder Magazine knows how to get you seen. Contact sponsorship at CITR.ca to get advertising today. Sponsorship at CITR.ca.
2: አድማጭ ወጫችን ተመልሼ መጥቻለሁ ወርቆ አያሌው ነኝ ከዚህ ከሲአይቲአር 1.9 ኤፍኤም ቫንኮር ቢሲ የሽክሽክታ ሬዲዮ አዘጋጅ አሁን በመቀጠል አንድ ማስተዋወቂያ ካሰማ በኋላ ወደ ሙዚቃችን እንሄዳለን የተለያየ ሙዚቃዎች አሉኝ በጣም ደስ የሚል ትዝናናላችሁ ከዚህ በኋላ ማለት ነው ሁሉ ጊዜ 15 ደቂቃ ለአፍሪካ ማማ ወደፊትም ሃፍ አን አወር ሊሆን ይችላል ብዙዎቹ ጋራ ከአፍሪካኖች ወሮቻችን ጋራ እንጌጅ ያርኩኝ ነው አንዳንድ ነገሮችን ለማዘጋጀት ጥሩ ፕሮግራም ይኖራል ብዬ ገምታለሁ አድማጮቻችን ማስተዋቂያ የሚኖረን በዚህ በቫንኩቨር ከተማ ሜ 16 ከቪክቶሪያ የቪክቶሪያ መርበ ብርሃን ዳግማዊ ቁልቢ ገብርኤል አንድነት ገዳም የሚያደርጉት ዝግጅት አለ እሱም ዝግጅት ምንድነው የህንጻ ግዢ ልዩ ገቢ ማሰባሰቢያ ያደርጋሉ በዚህ በቫንኩቨር እና በዛለት ሁላችሁም ተጋብዛችኋል በየሳምንቱ ያቀርብኩላችሁ ነው ሜ 16 ከ3 ፒኤም እስከ 8 ፒኤም ድረስ ነው የሚኖረው በለቱ ቃለ ወንጌል ይነገራል መዘምራኖች እንዲሁም አንዳንድ አባቶች በጥሩ ትምህርት የሚኖረው ነው እና በደብረ በቪክቶሪያ ውስጥ የሚኖረው ገዳም በጣም ለሁላችንም የሚጠቅም ለመጀመሪያ ጊዜ በቫንኩቨር ማለት ነው ጥሩ ቦታዎችም የተመረጡ ናቸው አይላንድ ነው በእውነት ነው እዛ ለመሄድ ወይ በአይሮፕላን ወይ በመርከብ ካልሆነ በሌላ መንገድ መሄጃ የለውም ነገር ግን በዛ ያሉት አባቶች ወንድሞች እህቶች ከእግዚአብሔር ፍቃድ ጋር አንድ ላይ በመሆን ይሄንን ነገር ሐሳብ አርገው ቤተክርስቲያን ገዳሙን ቢልድ ለማድረግ የገቢ ዝግጅት ያዘጋጁ ነው ለዚህም ደርሶናል በየሳምንቱ ያስተዋወኩኝ ነው ከበረከቱም ለሁላችንም እንዲደርስ በዛለት እንዳትቀሩ ሜ 16 ወይ ግንቦት 8 ከ3 እስከ 8 ፒኤም ድረስ ነው አድራሻውን ለነግራችሁ ፈልጋለሁ ሁልጊዜ ምናቆ ነው ብዙ ጊዜ ፈንድሬዚንግ ይደረጋል ሁላችሁ መታቆት ነው እሱም ደግሞ 154 ኢስት ቴንዝ አቬኑ ቫንኩቨር ነው ቀጥታ ሜን ስትሬትና ብሮድዌይ ላይ ካለው ወደዚህኛው ማለት ነው ኪንግስዌይን ታቃላችሁና አንድ ብሎክ ወደዚህ ወደ ዌስት ነው ወደ ሳውዝ ነው የሚሄደው እና ሁላችሁም ብቻላችሁ መታችሁ ከበረከቱ አለዛም ደግሞ እርዳታ ማድረግ ይቻላል ኦንላይን ከፍቷል ግን አልደረሰኝም እና በሱ ምክንያት ፈንድሬዚንግ ላይ በሚደረገው ላይ ደውላችሁም ቪክቶሪያ ለአባቶች ደውላችሁ ከበረከቱ መካፈል ትችላላችሁ ምክንያቱም መግቢያ $50 ነው ስለዚህ ካሌዳችሁም ካልተመቻችሁ ብትሄዱ በጣም ጥሩ ነው ነገር ግን ካልሄንም ማገዙ ጥሩ ነው በህብረት ስንሆን ነው ሁሉ ነገር የሚሆነው በብቸኝነት በአንድ በሁለት በሶስት በአራት ሰው ወይ በግሩፕ መሆን ሳይሆን በጠቅላላ ሁላችንም የሁሉንም መርዳት የሚያስፈልግ ነው በመከፋፈል ውጪ ማለት ነው ስለዚህ የቪክቶሪያ መንበረ ብርሃን ዳግማዊ ቁልቢ ቅዱስ ገብርኤል አንድነት ገዳም የህንፃ ግዢ ልዩ ገቢ ማሰባሰቢያ የእራት መርሃ ግብር አለ። በዛም እንግዲህ ግንቦት 8 ወይም 16 ከ3 እስከ 8 154 ኢስት ቴንዝ አቬኑ ነው ሜንና ሜን ስትሪትና ብሮድዌይ ላይ ነው ያለው። እዛ በጣም ትገኛላችሁ። ብሮድዌይ ከመድረስ ከዚህ ስትሄዱ ከበርነቢ ሲኬድ ብሮድዌይ ከመድረስ አንድ ብሎክ ሲቀር ወደ እጥፍ ብሎ ወደ ግራ በኩል ነው። በጣም ሁላችንም እናቀለን እና ለዛም ደግሞ ሌላ መረጃ ካስፈለጋችሁ በዚህ ስልክ ቁጥር ደውሉ 2506619655 ደውሉና ታገኛላችሁ። ስለዚህ አድማጮቻችን ይቅርታ ስልክ ተደውሎ ነው 2506619655 ደውላችሁ የበለጠ ኢንፎርሜሽን እንዴት እንደሆነ ነው እንግዲህ ቤዚክሊ ያው የገቢ ማሰባሰቢያ ነው። ሁላችሁም እንግዲህ ከበረከቱ ተቋደሱ ለማለት ነው። ወርቁ አያሌው ነኝ ከዚህ ከሲያቲያር። በሚቀጥለው ሳምንትም እንግዲህ አስተዋውቃለሁ ማለት ነው እና እንዳያመልጣችሁ ከበረከቱ ተቋደሱ ተብሏል። አባቶች ናቸው። አሁን እንግዲህ ወደ ፕሮግራማችን እንሄዳለን። ከእንግዲህ ወዲህ ያለውን ጊዜ ደግሞ ምንድነው አንድ ሀደቂቃ ሆናል ስምሳካ ይቀረውን እስከ 9 ሰዓት ድረስ የመዝናኛ ፕሮግራም ይኖራል እንደተለመደው። ስለዚህ ከኔ ጋር ሁኑ። ጥሩ ጥሩ ሙዚቃዎችን አሰማቸዋለሁ። ሌላ የለም ወደ ሙዚቃው ብቻ ነው እንደው። እንሆ ሙዚቃ እስቲ በጉራጊኛን ጀምር ቆጮ ላማራችሁ